0: ሰላም እንደምን አመሻችኋል አድማጮቻችን ለማክሰኞ ምሽት ያልናችሁን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል በዛሬው ፕሮግራማችን ዛሬ ረፋድ ላይ በአሊ ዶሮ አካባቢ በአውቶቡስ ላይ በተፈጸመ ጥቃት ከ50 በላይ ሰዎች ታግተው ስለመወሰዳቸው
1: ስለዚህ አሊ ዶሮ ሁሉ ጊዜ ያለበት ቦታ ላይ እዛ አካባቢ ያው ትንሽ ቦታውን እንትን ለማለት ሞክሮ ነበር ሹፌሩ ነገር ግን መኪናው በጥይት ተመተው ነውና ያሉትን ሰዎች በሙሉ ይዘው ወደ በረሃ ገብተዋል
0: በየመን በህገወጥ ሰዎች ዝውውር የተጠረጠሩ ኢትዮጵያውያን በቁጥጥር ስር ስለመዋላቸው
2: ገዳም ቀፈትኒ
3: ታጋቾቹ ምስክርነት ከመስጠታቸው ባሻገር አስተላላፊዎቹ ድርጊቱን አምነዋል
0: እንዲሁም ሌሎች ዘገባዎችን አካተናል እንድትከታተሉን ግብዣችን ነው በአማራና ኦሮሚያ ክልል ምርጫ ለማካሄድ 97 በመቶ አስቻይ ነው መባሉን ትብብር ለኢትዮጵያ ተቃወመ። የአራት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት ዛሬ በሰጠው ጋዜጣዊ መግለጫ ከምርጫው ጋር በተያያዘ እየተስተዋሉ ናቸው ያላቸውን ተግዳሮቶች አንስቷል። በሐረር ክልል ጀጎል ምርጫ ክልል ለሐረሪ ብሔራዊ ጉባኤ ያቀረበው እጩ በክልሉ ጠቅላይ ፍርድ ቤት ውሳኔ መታገዱን የተከሰው ትብብሩ ውሳኔውን ተችቷል። የመግለጫውን ዋናውና ይዘት በተመለከተ ለቢቢሲ አማርኛ ጭር ማብራሪያ የሰጡት የትብብር ለኢትዮጵያ አንድነት ዋና ጸሐፊ ሚስተር ስላሴ ተምራት ማብራሪያቸውን የጀመሩት በአማራና በኦሮሚያ ክልሎች የተንቀሳቀሰው ቡድን ያቀረበውን ሪፖርት በተመለከተ ለተጠየቁት ጥያቄ ምላሽ በመስጠት ነው።
4: ከአስቻይነት ጋር በተያያዘ አስቻይ ሁኔታዎች እንደሌሉ በተደጋጋሚ ሲገልጽ ነበረ። ከአማራ ክልል ጋርም ደግሞ በተያያዘ የጥናቱም አንዱ አካል ለአማራ ክልል ስለነበረ እኛ አባላቶቻችን ከሚነግሩን ከምናውቀውና መሬት ላይ ካለው ሀቅ አንጻር በአማራ ክልል ውስጥ ይፋዊ ፖለቲካ እንቅስቃሴዎችን ከማድረግ መቆጠባችንን በመግለጫ ጭምር አሳውቀናል። ከዚህ ቀደም አሁን ላይ እንግዲህ የጥናት ቡድን እኛ አጥኚ ቡድን ሲቋቋም ፓርቲዎችም ሰዎችን እንዲልኩ ተጠይቀው ነበረ ይላክናቸው ሰዎች አሉ። ምናልባት ቢመጣ አንድ ወር ቢሆን ነው ይህ ጥናት ተጠንቶ ከመጣ በኋላ ደግሞ ይቶች ተደርገው

ጨምሮ ከተለያዩ ባለድርሻ አካላት የተውጣጣው ቡድን በተለይ በደቡብና በቤንሻንጉል የነበረው ቡድን በአንጻራዊነት የተሻለ ሪፖርትና እውነታው ጋር የተቀራረበ ሪፖርት ማቅረቡን ለመመልከት ችለናል። ነገር ግን በኦሮሚያና በአማራ ክልሎች ላይ የተንቀሳቀሰው ቡድን 97% አስቻይ ሁኔታ አለ የሚል ሪፖርት አቅርቧል። ይሄ እንዳልኩ ከዚህ ቀደም እኛም ስንናገረው ከነበረው መሬት ላይ ካለው ሀቅ

0: ታሰበውና ይህ በሆነበት ሁኔታ 97% አስቻይ ሁኔታ አለ ብሎ የቀረበው ሪፖርት ስህተት መሆኑን ቦርዱም ህዝቡም እንዳይቀበለው እና ጥናቱ ውድቅ እንዲደረግ ነው በመግለጫችን ላይ ጥሪ ያስተላለፍ ነው።
1: ምናልባት ጥናቱን ባደረገው ቡድን ውስጥ የእናንተ ፓርቲ ተወካይ የለበትም ነበር?
0: በአማራ ክልል ላይ እንግዲህ ከተላኩ ሰዎች ውስጥ እኛ ፓርቲ አባል እናለበት አውቃለሁኝ። ነገር ግን አንዳንድ ሰዎች ደግሞ የግለሰብ አቋማቸውን የሚያንጸባርቁበት ሁኔታ ይኖራል። እንደ ትብብር ግን ይህንን የጥናት እንትን ሪፖርት ሲፈረምም እንደገና ደግሞ ይፋ ከተደረገኛ ካወቅ ነው በኋላ በፍጹም የማንቀበለው መሆኑን ይገለጽ ነው።
1: ቦርዱ አሳውቋል የጥናቱን ውጤት በተመለከተ ለፓርቲዎች የላከው ነገር ወይም አወያይቷቸዋል?
0: እኔ እስካለኝ መረጃ ድረስ እንግዲህ ፓርቲው ዋና ጸሐፊ ነኝ ከሄዱት ቡድን ወይም የቅንጅቱ ማለት ነው ጥናት ቡድን ላይ ተመድበው ከሄዱት ሰዎች ውጪ ሄደን መወያየታችንን የማውቀው መረጃ የለም።
1: ሌላው ጉዳይ መግለጫችሁ ውስጥ ከተካተተው ውስጥ ሐረር ክልል ላይ በጀጎል ይመስለኛል እጩ ከማቅረብ ጋር በተያያዘ የገጠማችሁ ጉዳይም እንዳለ አንስታችኋል እና ምንድን ነው የተከሰተው ሐረር ክልል ላይ?
0: እንግዲህ ሐረሬ ካልሆኑ መወዳደር አይችሉም የሚል ነው የፍርድ ቤትም በፍርድ ቤትም ታይቶ ነው ጉዳዩ የፍርድ ቤት ትዕዛዝ የመጣው። ሐረሪ ሊቀበል ለመሆን የክልሉ ህገ መንግስት ሐረሬ መሆን አለባቸው ይላል። ነገር ግን ያንን እኛ የምንቀበለው አይደለም። በህገ መንግስታችን ላይ በዋናው ህገ መንግስት ላይ እንደምታውቀው ማንኛውም ዜጋ ኢትዮጵያዊ ዜጋ የመምረጥና የመመረጥ መብት አለው ይላል። ስለዚህ በሀገሪቱ ውስጥ የሚወጡ አጠቃላይ ህጎች ከህገ መንግስቱ የማይቃረኑ መሆን አለባቸው። ከተቃረኑ ግን ስራ ላይ መዋል የሌለባቸው እንደሆነ በግልጽ የተደነገገ ነገር ጉዳይ ነው እና ይሄ ለእኛ አንዱ የትግላችን ደግሞ መንገድ ነው። እንግዲህ እዛው ላይ እንደጠቀስነው ጥቁር በጥቁር ላይ ፈጸሙ የአፓርታይድ ማሳያ ተደርጎ የሚወሰድ ነው ብለናል እና በትክክልም አንዱ የትግላችን መንገድ ይሄ ሰውዬ ወይም ያቀረብነው እጩ ኢትዮጵያዊ ነው። በኢትዮጵያዊነቱ እዛ ላይ የመወዳደር መብት አለው ብለን እናምናለን። ህገ መንግስቱን በግልጽ የሚደነግገው እሱን ነው። ከህገ መንግስቱ የሚቃረኑ ህጎች ተቀባይነት ሊኖራቸው አይገባም። እንዳልኩ ደግሞ ኢትዮጵያዊ በየትኛውም ቦታ እንደ ኢትዮጵያዊ መታየት የመቆጠር መብት አለው እና ይህንንም አንዱ የትግላችን መንገድም እንደሆነ ደግሞ እዛው ላይ ገልጸናል።
1: የተከለከለባችሁ እጩ ለክልሉ ምክር ቤት ወይም ደግሞ ለሐረሪ ሊግ የቀረበ ነው ወይስ
0: ልክ ነ
1: እንጂ ለህዝብ ተወካዮች ምክር ቤት አይደለም?
0: ለተወካዮች ምክር ቤት አይደለም።
1: ለተወካዮች ምክር ቤት ያቀረባችሁት እጩ አለ? ክልሉ ላይ
0: በሐረር ከተማ ያቀረብናቸው እጩዎች አሉ በሐረሪ ክልል። ነገር ግን ከምርጫ ቦርድ እዛው ላይ ምናልባት ከርዕስ ካልወጣሁበት እዛው ላይ የመግለጫችን ላይ ከሲስተም ጋር በተያያዘ ያቀረብናቸው እንትኖች አሉ በምርጫው ወቅቱ የታዩ ተግዳሮቶች እና ችግሮች ብለን ሲስተሙ ላይ በእርግጥም ለምሳሌ ለምርጫ ቦርድ የትብብር ለኢትዮጵያ አንድነት እና አስተዋጽኦ ወደ ትብብሩ እንዲመለስ ከመፈቀዱ በፊት ከ1200 በላይ እጩዎችን በማኑዋል አስገብተናል። የተሟላ መረጃ ያላቸው እጩዎችን እና ፓርቲም ወደ ከዛ በላይ ወደዛው እንትን የራሱን የፓርቲ ነው አስገብቶ ነበር። ስለዚህ ቁጥሩ ከ1500 የሚያንስ አይደለም እንደ ትብብርና ፓርቲ ጋር ተደምሮ ያለን ማለት ነው። ነገር ግን በምዝገባ ወቅት የተለያዩ ክሎች አጋጥመው ነበር እና አብዛኛውን እንደውም ቦታ ላይ ማን ተመዘገበ ማን ቀረ የሚለውን ወይም ማን እንትን ጋገባ ማን እንትን ጋወጣ የሚለውን እስከማናቅ ድረስ በጣም እስኪምታታ ድረስ በጣም ችግሮች ነበሩ። በመቶዎች የሚቆጠሩ እጩዎችም የተሟላ መረጃ ያላቸው እጩዎች ሳይመዘገቡ ቀርተዋል። በእርግጥ ቦርዱ እናት ፓርቲ በመመለስ በኩልና ከዛ ደግሞ እናት ፓርቲ ከተመለሰም በኋላ ያለውን የምዝገባ ሂደት በጣም ብዙ ትብብሮችን ያደረገ ቢሆንም ሲስተሙ እንደምታውቀው አዲስ ነው ለእኛም ለቦርዱም እና በጣም የሲስተም ህጸጾች ነበሩበት። ለምሳሌ አንዳንድ የምርጫ ክልሎች ላይ 16 እጩዎች ማቅረብ እያለብን 16 እጩዎችም እያሉ ነገር ግን 6 ወይም 7 ከመዘገብን በኋላ ሞልቷል የሚልበት ሁኔታዎች አሉ። በዛ ሂደት ውስጥ ከመቶዎች በላይ የሚሆኑ እጩዎች እንደ ሳይመዘገቡ ቀርተዋል የተሟላ መረጃ አላቸው እና ከዚህ በኋላ ይህንን ሲስተም በየትኛውም ምርጫ ላይ ስራ ላይ እንዳይውል ጭምር አድርገናል። ስለዚህ አሁን ከሐረሪው ጋር በተያያዘ በጣም ብዙ እጩዎችን በማኗን ያስገባናቸው የተሟላ መረጃ ያላቸው ነገር ግን በሲስተም ግድፈት ምክንያት በሁሉም ክልሎች ያልተመዘገቡ እጩዎች አሉ።
1: ምናልባት ግን አሁን የሐረር ክልልን በተመለከተ ምርጫ ቦርድስ ምን የሚል ምላሽ ነው የሰጣችሁ?
0: እንዳልኩ ከምርጫ ቦርድ ጋርም በዚህ ጉዳይ ላይ እንድንተካ ጠይቆን ነበረ የሐረሪ የሆነ ሰው እንድንተካ። ምክንያቱም በፍርድ ቤት ትዕዛዝ መሰረት ይሄ እጩዎችን መወዳደር እንደማ እንደማይችል ወደ ምርጫ ቦርድ መላክ በመሆኑ እንድንተካ ተጠይቀን ነበር። ግን ሰዓቱ በጣም የተጣበበ

0: ነው ኦልሞስት የመጨረሻው ቀን ላይ እየሰጠት የነበረው በመሆኑ ያንን ማድረግ ሳንችል ቀርተናል።
1: የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም በሐረሪ ክልል በተመሳሳይ እጩን የማገድ እርምጃ እንደተወሰደበት አመልክቷል። በፓርቲዎቹ ክስና ቅሬታ ላይ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዛሬ ረፋድ ከአዲስ አበባ ተነስተው ወደ ደብረ ማርቆስ ሲጓዙ የነበሩ መንገደኞችን ያሳፈሩ ሁለት አውቶቡሶች በኦሮሚያ ክልል በተለምዶ አሊዶሮ በሚባለው አካባቢ በታጣቂዎች ጥቃት እንደተፈጸመባቸው ተገለጸ። አንደኛው አውቶቡስ በቀላል ጉዳት ጥቃቱን ማምለጥ ቢችልም የሌላኛው አውቶቡስ አሽከርካሪና 50 መንገደኞች በሙሉ በታጣቂዎች ታግተው መወሰዳቸውን ስማቸው እንዲጠቀስ ያልፈለጉ ምንጮች ለቢቢሲ ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉና የትራንስፖርት ዘርፍ ባለስልጣን ጥቃቱ ዛሬ ረፋድ 5 ሰዓት አካባቢ መፈጸሙን ተናግረዋል።
2: ከአዲስ አበባ ተነስተው እየሄደ ነበር ወደ ጎጃም ማለት ነው። ስለዚህ አሊዶሮ ሁሉ ጊዜ ያለበት ቦታ ላይ እዛ አካባቢ ያው ትንሽ ቦታውን እንትን ለማለት ሞክሮ ነበር ሹፌሩ። ነገር ግን መኪናውን በጥይት ተው ነው እና ያሉትን ሰዎች በሙሉ ይዘው ወደ በረሃ ገብተዋል።
1: ስንት ሰዓት ላይ ነው ይሄ ጥቃቱ የተፈጸመው?
2: ኤግዛክትሊ ሰዓቱን አላወቅኩም። አሁን 5 ሰዓት ምናምን ነው።
1: የደረሰ ጉዳት አለ በተሳፋሪዎች ላይ በአሽከርካሪ ላይ?
2: ምንም የለንም። ሰዎቹን ይዘው እንደሄዱ ነው የተሰማው።
1: በማን የተፈጸመው ጥቃቱ?
2: አናውቅም። Nobody knows. ያው እዛ ከሌ ነው የሚል ነገር የለም። ያው እንትን ፍለጋ ነው፣ ገንዘብ ፍለጋ ነው።
1: ምናልባት አሁን ላይ የታገቱት ሳፋሪዎች ምን ላይ እንዳሉ፣ በምን ሁኔታ ላይ እንዳሉ እስካሁን የታወቀ ነገር አለ? ገንዘብ የተጠየቀባቸው ወይ?
2: ምንም የለም። ምናቀው ከነገ በኋላ ነው። ያው ታጋቾች ለቤተሰቦቻቸው ሲደውሉ ነው የሚታወቀው።
1: በተደጋጋሚ እንዲህ አይነት ጥቃቶች መፈጸማቸው እንደው በተለይ በትራንስፖርቱ ዘርፍ ላይ ያሳደረው ተጽዕኖ እንዲሁም በመንገደኞች ላይ የፈጠረው ስጋት ምንድን ነው?
2: ያው ያዝ ለቀቅ ስለሆነ አሁን በብዛት በአውሮፕላን ነው ሰው የሚጓዘው። አሁን ደግሞ ትንሽ ለቀቅ አለ ብለው ነው ሰው የጀመረው። ስለዚህ ያው እንደገና እንደ በፊቱ ያው በነፃ የመጓጓዝ ነፃነት የመጓጓዝም አደጋ ውስጥ እንደገና ከቶታል ማለት ነው። ስለዚህ ያው ባይደዌ ትራንስፖርት ደግሞ እንደ ህግ ደግሞ ማቆም አትችም። በኢትዮጵያ ህግ ስትራይክ አይፈቀድም። ስለዚህ አገልግሎት እየሰጠሽ እየሞትሽ እየተያዝሽ መቀጠል ነው እንግዲህ። ያው መንግስት ይህን ነገር ኮንሲደር በሆነ ሰዓት ጥበቃ ይደረጋል፣ እንግዲህ ፓትሮል ይደረጋል። እንደገና ደግሞ እንዲህ አይነት ነገር ያጋጥማል። እዚቹ ቦታ ናት።
1: ኢላማ የሚያደርጉት የተለየ ተሽከርካሪ አለ ወይስ እንደው ያገኙትን
2: ነው? ሞገስ ነው ያገኙትን ነው እንግዲህ ያጋጠማቸው።
1: ከዚህ በፊት ስናነጋግር ሰዎችን የጸጥታ አካላት ከአዲስ አበባ ሊወጡ ሲሉ የመንገዶቹን የጸጥታ ሁኔታ ገምግመው እለፉ የሚል ትዕዛዝ እንደሚሰጧቸው ለአሽከርካሪዎች ሰምተን ነበር። እና አሁን እንደዚህ አይነት ትዕዛዝ ቆሟል ማለት ነው?
2: እንግዲህ አሁን ባለው ሁኔታ አላውቅም። እንግዲህ እሱ ቢኖር ይሄ ነገር ሊፈጸም ይችላል ብዬ አልገምትም። ፓትሮሊንግ ቢኖር እንግዲህ አንዳንድ ጊዜ ደግሞ ሁሌ የመጠበቁ ሁኔታ ትንሽ አሰልችም ሊሆን ይችላል ብዬ ገምታለሁ።
1: ሌላኛው ስማቸው እንዲጠቀስ ያልፈለጉ የትራንስፖርት ማህበር አመራር በበኩላቸው ኤፍኤም እና ሀበሻ በተባሉ ሁለት አውቶቡሶች ላይ ጥቃቱ መፈጸሙን አረጋግጠው ሀበሻ አውቶቡስ ተሳፋሪዎቹን ይዞ ማምለጥ ሲችል ከኋላው የነበረው ኤፍኤም አውቶቡስ ግን በተፈጸመበት ጥቃት መንገድ ስቶ ለመቆም ተገዷል ብለዋል። በዚህም አሽከርካሪውን ጨምሮ በአውቶቡስ ውስጥ የነበሩ 50 ተሳፋሪዎች በሙሉ ታግተው መወሰዳቸውን ገልጸዋል። ታግተው የተወሰዱት መንገደኞች ያሉበት ሁኔታም አይታወቅም ብለዋል። የአሁኑ የጥቃት ዓላማ ምን እንደሆነ ባይታወቅም ከዚህ ቀደም ታጣቂዎች መሰል ጥቃቶችን በመፈጸምና ተሳፋሪዎችን በማገት ከመቶ ሺዎች እስከ ሚሊዮኖች ብር ድረስ የማስለቀቂያ ገንዘብ ሲጠይቁ እንደነበር ይታወሳል። ለአሁኑ ጥቃት እስካሁን ኃላፊነቱን የወሰደ አካል የለም። ሆኖም በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ታጣቂዎች በአካባቢው በተሽከርካሪዎች ላይ በሚፈጸሙ ገታዎች የሚከሰስ ሲሆን፣ ታጣቂ ቡድኑ ግን ከዚህ ቀደም በተደጋጋሚ አስተባብሏል። መንግስት በተለያዩ ጊዜያት በታጣቂ ቡድኑ

ሪፐብሊክ ኮንጎ ዳግም የተቀሰቀሰው ኢቦላ በሀገሪቱ 131 ሰዎችን ሲገድል እስከ ማክሰኞ ድረስ 513 ሙማን መኖራቸው ተመዝግቧል። በኡጋንዳ ደግሞ የአንድ ሰው ህይወት አልፏል። በኬንያ በነዳጅ ዋጋ ጭማሪ ምክንያት የተጠራው አድማ ከመንግስት ጋር ለመደራደር በመስማማት ተቋረጠ። እስከሚቀጥለው ማክሰኞ ድረስ አድማው የቆመው የትራንስፖርት ማህበራቱ ከመንግስት ጋር ለሚያደርጉት

0: ጋና ዜጎቿን ከደቡብ አፍሪካ የፊታችን አሙስ ለታሶጣ ነው። የጋና ፕሬዝዳንት ጆን ማሃማ በደቡብ አፍሪካ ማስተላለፋቸው ተነግሯል። ኢራን በጦርነቱ ለደረሰባት ውድመት ካሳ እንዲከፈላት እንዲሁም የአሜሪካው ተደረጆች እንዲወጡ የሚጠይቅ ሐሳብ አቀረበች። አዲሱ የሰላም እቅድ በሊባኖስ ውስጥ የሚካሄደውን ጨምሮ በሁሉም ግንባሮች የሚደረጉ ጦርነቶች እንዲቆሙ፣ በኢራን አቅራቢያ የሰፈሩ የአሜሪካው ተደረጆች እንዲወጡና በጦርነቱ ለደረሰባት ውድመት ካሳ እንዲከፈላት የሚጠይቅ መሆኑን የአገሪቱ መገናኛ ብዙሃን ዘግበዋል።
1: የኢትዮጵያ ዜጎችን ወደ የመንና ሌሎች አጎራባች አረብ ሀገሮች ሲያዘዋውሩ እንደነበር የተጠረጠሩ 60 የሚሆኑ የኢትዮጵያ ዜጎች በሁቲ ጦር አማካኝነት በቁጥጥር ስር ውለው ፍርድ ቤት መቅረባቸው ታወቀ። ተጠርጣሪዎቹ በቁጥጥር ስር የዋሉት ባለፈው ሳምንት እንደሆነና ከተጠርጣሪዎቹ መካከል ከፊሎቹ ሰሞኑን በኤደን ፍርድ ቤት መቅረባቸውን በየመን ለኢትዮጵያውያን የነጻ ጥብቅና አገልግሎት በመስጠት የሚታወቁትና በሰነአ የህገወጥ ስደትና የሰዎች ዝውውር ማህበር ሊቀመንበር አቶ አነስ መሐመድ ለቢቢሲ ተናግረዋል። ህገወጥ የሰው አስተላላፊዎቹ በግል ማጎሪያ መጋዘኖችን አዘጋጅተው እዚያው አስራዋቸው ሲያሰቃዩአቸው የነበሩ ከ300 በላይ ኢትዮጵያውያን በሁቲ ጦር ነጻ መውጣታቸውን አቶ አነስ ጨምሮ አስረድተዋል።
2: ጋራ ስር በሚገኝ ማጎሪያ መጋዘን ውስጥ ነው ኢትዮጵያውያኑን አስራው ያሰቃዩ የነበረው። ከፊሎቹ ሰውነታቸው በእሳት የተለበለበ ነው። ይህም ህገወጥ አስተላላፊዎቹ ገንዘብ ለማግኘት ታጋቾችን ያሰቃዩበት የነበረ መንገድ ነው። ትልልቅ ደላሎች ናቸው በቁጥጥር ስር የዋሉት። እነዚህ ተጠርጣሪዎች ከጥቂት የየመን ዜጎች ውጪ ሁሉም ኢትዮጵያውያን ናቸው። የሁቲ ጦር ተጠርጣሪዎቹን በቁጥጥር ስር ለማዋል ባደረገው ጥረት የተገደሉ፣ ያመለጡና የቆሰሉም ይገኙበታል። ለጊዜው ያመለጡት በኋላ ላይ ተይዘው ታስረዋል። አንዳንዶቹ ሊያመልጡ ከአውሮፕላን ጣቢያ ሁሉ የተያዙ አሉበት። ተጠርጣሪዎቹ አሁን ታስረው የሚገኙት በአደንና ሸቧ እስር ቤቶች ነው።
1: በቁጥጥር ስር የዋሉት ደላሎችና ህገወጥ የሰው አስተላላፊዎች መሆናቸው የታወቀው እንዴት ነው ተብሎ የተጠየቁት አቶ አነስ ይህንን ብለዋል።
2: ታጋቾቹ ምስክርነት ከመስጠታቸው ባሻገር አስተላላፊዎቹ ድርጊቱን አምነዋል። ብዙዎቹ በፎቶ ጭምር የሚታወቁ ናቸው። እነዚህ አስተላላፊዎች ከኢትዮጵያ ገጠር ቀበሌዎች ጀምሮ ኔትወርክ የዘረጉ ናቸው። በሶማሊያ፣ በጅቡቲ፣ በካይሮም በኩል ሰዎችን የሚያስተላልፉበት መስመር አላቸው። ድብደባና ማሰቃየት የሚጀምሩት ግን ስደተኞቹ ሶማሊያና ጅቡቲ ሲደርሱ ነው። የመን በመንግስት መዳከም የተነሳ ሁኔታው አመቺ ሆኖላቸዋል። የተወሰኑትን ስደተኞች ደግሞ በቦሳሶ በኩል ወደ ዱባይ አስወጥተን ስራ እናስይዛቸዋለን እያሉ ከሀገር ካስወጧቸው በኋላ ያሰቃዩአቸዋል። የተወሰኑት ላይ አስገድዶ መድፈርም ይፈጸማል። የአካል መጉደል የሚደርስባቸውም አሉ።
1: ይህንን ጉዳይ በተመለከተ ከገለልተኛ ወገንም ሆነ አካባቢውን ከሚቆጣጠሩት የሁቲ ኃይሎች ተጨማሪ መረጃ ማግኘት አልቻልንም። ሆኖም ግን በየመን በአረብኛ የሚታተሙት አይኑል ጋዳና ሂሚያር የተባሉ ጋዜጦች እንደ አውሮፓውያኑ በኤፕሪል 23 እትማቸው በየመን የአብያን ግዛት የደህንነት መስሪያ ቤት አህዋር በሚባል አካባቢ ዘመቻ ከፍቶ በርካታ የአፍሪካውያን ስደተኞች ማጎሪያዎችን ነጻ እንዳወጣና ህገወጥ አስተላላፊዎችንም በቁጥጥር ስር ማድረግ እንደቻለ ዘግቧል። አይኑል ጋዳ ጋዜጣ የአብያን ግዛት የደህንነት መስሪያ ቤት ኃላፊ ብርጋዴር ጀነራል አሊ ናስር አቡ ማሻል አልከምዚን ጠቅሶ እንደዘገበው አህዋር በሚባል ወረዳ ውስጥ በተደረገ ድንገተኛ ዘመቻ በርካታ ህገወጥ የሰው አስተላላፊዎችና በመጋዘን ውስጥ ታጉረው የነበሩ ሰዎች መገኘታቸውን ጠቅሷል። ብርጋዴር ጀነራል አሊ ናስር ለጋዜጣው እንደተናገሩት በዘመቻው ነጻ የወጡት ስደተኞች ይሰቃዩ የነበረው በራሳቸው ዜጎች መሆኑንም ተናግረዋል። ሆኖም ብርጋዴር ጀነራሉ ስደተኞችን እና ህገወጥ አስተላላፊዎችን አፍሪካውያን ብሎ ከመጥቀስ ውጪ የየትኛው የአፍሪካ አገር ዜጎች እንደሆኑ አልጠቀሱም። በሚያዝያ 23 በተደረገው ዘመቻ 17 ከአፍሪካ ቀንድ የሆኑ ህገወጥ አስተላላፊዎች በቁጥጥር ስር መዋላቸውንና ለፍርድ እንደሚቀርቡም ጋዜጣው ኃላፊውን ጠቅሶ ዘግቧል። ሂሚያር የተሰኘው ጋዜጣ በበኩሉ ሻባዋ በተባለው ጠረፍ በርካታ ህገወጥ የሰው አስተላላፊዎች በቁጥጥር ስር መዋላቸውን በሚያዝያ 20 እትሙ የአካባቢውን ባለስልጣናት ጠቅሶ ዘግቧል። ይህ ጋዜጣም ቢሆን ተጠርጣሪ

0: ብዙዎቹ አፍሪካውያን እንደሆኑ ከመጥቀስ ባለፈ ኢትዮጵያዊ ስለመሆናቸው አልገለጸም።
1: ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። BBC ኒውስ አማርኛ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የዛሬውን በዚሁ አበቃን። ነገ በሌሎች ዘገባዎች ጠብቁን። እስከዚያው በያላችሁበት መልካም ጊዜ ይሁንላችሁ።
2: ከነጣኔ ሰገንታሌ BBC አፋን ኦሮሞ ቱዲያታም ሰገንታንኩን ኢረዴ ቢተምሳ ሰከለቲ ገልገለ ሳለማፍን ተማት ትራ
3: አከሞልተን ድፍቶተ ኬኛ ሰገንታ ራዲዮ ኬኛ ራቲን ገሬን ወረ ሞትማ ፈንቆልቹን ትግራይ ታንጎ ቀበተን አብምሲ ሱዳፍ እንደፍ መጀደመ እኛ
4: ይሄ ኃይል ባጭር ጊዜ ከትግራይ ጫህብ ጫንካ መወገር አለበት የሚለው
5: ገሬ ኡመተ ትግራይ ደራራ ሄዱ ሳጥልከና ይሮገ ባባ ከይሰቲ ገቴቲ ኡመተ ትግራይ ራቡሱ ቀብና ጀኑ ጀዱ ቀበነ ሶቹ አጀራ
3: ማንጉዶ ባለት ኢልሞ ጎዳ ጡጦ ወሰኒ ጉድሰን
6: ያለ ከልሞት ያት ይላል ይዲ መኪና ሲስቴ ቢከን ኦሴአፋን ዴይን ነጥ ማጣቲያ ቀናራና ነይ ኦቶይን ቦይ ግዲን ፉዴ
3: ኬንያት ሞርሚካ ኤፍኦዲ ፍኖ ስፖርቲስ ቀምና ያዳ

0: ሰላም ሰላም ክብራት ሰማዕቲ መደብና ጀሚሩሎ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ በለበዳ ሕማም ኢቦላ ናይ ዝሞቱ ሰባት ቁፅሪ 131 በፂሑ
1: እቲ ዝረኸብናዮ ኩነታት ንሒደት ሰሙናት ዝጠንሕን ብሰፊሕ ዝተላብዐን ንብዳ እዩ እቲ ሕማም ኣዝዩ ውሑስ ኣብ ዘይኮነን ብዙሕ ህዝቢ ዝንቀሳቐሰሉን ከባቢ እዩ ተኸሲቱ
0: ዘይሕጋዊት ጃልባ መርሒው ዓባይ ብሪጣንያ ዝኣተወ ኤርትራዊ ተኸሲሱ መምሕዳር ትራምፕ ብዛዕባ ይፎ ከቃልዖም ዝጀመረ ምስጢራት እንታይ እዮም ሓፀርቲ ዜናታት እውን ሒዝና ኣለና ንዝቕፅሉ 15 ደቃይቅ ምሳኹም ዝፀንሕ ዓወት ገብረ እግዚኣብሔር እዩ

0: ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ብለበዳ ሕማም ኢቦላ ናይ ዝሞቱ ሰባት ቁፅሪ 131 በፂሑ። እቲ ቫይረስ ናብ ካልኦት ሓደሽቲ ከባቢታት ዝተላበዐ እንትኾን ኣሜሪካዊ ሓኪም በቲ ቫይረስ ተለኺፉ ኣሎ። ላይን ጽጋብ ተወሳኺ ኣለዎ።
1: ሰብ መዚ ዲሞክራስያዊት ሪፐብሊክ ኮንጎ ዛጊድ 531 ሰባት ብቫይረስ ኢቦላ ከም ዝተለኸፈ ፍሊጦም። ኣብቲ ሃገር ኣብ ግዝኣት ኢቱሪ ኣብ ሰሜናዊ ቡቴምቦን ከተማ ጎማን ከባቢኡን በዚ ቫይረስ ዝተለኸፉ ሰባት ምርካቦም ሻቅሎት ሓይሉሎም። ውድብ ጥዕና ዓለም ነዚ ካብ ቫይረስ ባንዲ ቡግዮ ዝብገስ እዚ ተራእዩ ዘሎ ዓሌት ኢቦላ ዓለማዊ ህፁፅ ሓደጋ ብምባል ኣዊጅሎም። ኣብ ምብራቃዊ ክፋል ዲሞክራስያዊት ሪፐብሊክ ኮንጎ ማእኸል ጻዕርታት ረድኤት ኣብ ዝኾነት ቡንያ ንትርከብ ተወካሊት ውድብ ጥዕና ዓለም ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዶክተር ኣንስ ኣንስያ ብዛዕባ ኣብቲ ሃገር ዘሎ ኩነታት ሓቲትናያ።
2: እቲ ዝረኸብናዮ ኩነታት ንሒደት ሰሙናት ዝፀንሐን ብሰፊሕ ዝተላብዐን ለመዳዩ ሕለማ እቲ ሕማም ኣዝዩ ውሑስ ኣብ ዘይኮነን ብዙሕ ህዝቢ ዝንቀሳቀሰሉን ከባቢ ተኸሲቱ። ስለዚ ናብኡ ምኻድ ኣፀጋሚ እዩ። ሰራሕተኛታትና ናብቲ ከባቢ ኣብ ዝኸድሉ ንርእሶም ንልዑል ሓደጋ ይቃልዑ። እቲ ካልእ ዝተቃልዐ ከባቢ ድማ ካብ ከተማ ቡንያ ብቀረባ ርሕቀት ዝርከብ እዩ። ስለዚ እቲ ሕማም ናብ ከተማ ስለ ዝኣተወ ኣብ ከተማ ዝላብዑን መጠን ኣዝዩ ቅልጡፍ ክኸውን ይኽእል እዩ። መርመራ ኣብ ዝጀመርናሉ ኣብ ደቡባዊ ክፋል ሰሜናዊ ኪቭ እውን ተወሳኽቲ መልከፍቲ ከም ዘለዉ ንሰማዕ ኣለና። ክልተ በቲ ቫይረስ ዝተለኽፉ ደብ ኣቋሪፆም ናብ ዩጋንዳ ከይዶም። ስለዚ ብዛዕባ ዝለበዳ ዝያዳ መርመራ ብዘካየድና እቲ ሕማም ካብ ደብ ሰጊሩ ናብ ካልኦት ግዝኣታት እውን ከም ዝተላበዒና ንርዳእ። ከም ኢቱሪ ዝኣመሰላ ግዝኣታት ደቡብ ኪቡ ንብዙሕ ዓመታት ብሰብኣዊ ቅልውላው ዝተሓሰየ እዩ። ኣብ ደቡብ ኪቡ ዘሎ ቅልውላው ካብ ዝሓለፈ ዓመት ጥሪ ጀሚሩ ብዕልዋ ስልጣን ዝሓዙ ሰብ መዚ ነታ ከተማ ካብ ዝቆፃፀሩ ነዘን ዝያዳ ተጋዲዱ ይርከብ። ሕዚ ድማ ኣብ ደቡብ ሩዋንዳ እውን በቲ ሕማም ዝተለኽፉ ሰባት ተረኺቦም ኣለዉ።
1: ምስ ማእኸል ምክልኻልን ምቁፅፃርን ሕማማት ኮንጎ ሲዲሲ ዝሰርሕ ዝነበረ ኣሜሪካዊ ሓኪም እውን በቲ ቫይረስ ከም ዝተለኸፉ ካብ ዝተረጋገፁ ሰባት ሓደ እዩ። እቲ ዶክተር ንሕክምና ናብ ጀርመን ከም ዝውሰድ ሲቢኤስ ፀብፂብሎም። ዶክተር ኣንስ ኣንስያ ነቲ ለበዳ ኣብ ምግታ ኣብ ዝገብርዎም ርብራባት ዘጋጥምዎም ብድሆታት ክትገልፅ ንከላ ድማ ዝስዕብ ትብል።
2: ብርግፅ ፀገም ውሑስ ዘይምዃን ኣሎ። ምንቅስቃስ ህዝቢ ኣሎ። ኣብ ዝተጨናነቑን ልዑል ብዝህ ህዝቢ ኣብ ዘለዎ ከባቢታት ምንቅስ

0: ኢሎም ድማ ከም ዝመርጽዋ ይንገር ኣብዚ ቀረባ እዋናት ብፍላይ ካብ ካልኦት ሃገራት ኤውሮጳ ከይተረፈ ብናኣሽቱ ጀላቡ መትረብ እንግሊዝ ሰጊሮም ብብዝሒ ናብቲ ሃገር ከኣቱ ተረኣዮም እዮም ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም ኣብ ኣፍጋኒስታን ተኸሲቱ ዘሎ ድርቂ ናብ ዓፀቦ ከምርሕ ከም ዝኽእል ትካል ሰብኣዊ መሰላት ረድኤት የጠንቅቃ ኣለዋ ዛጊድ ኣስታት 5 ሚልዮን ካብ ህዝቢ እቲ ሃገር ብጥሜት ተጠቂዑ ከም ዘሎ ይግለጽ ብሰንኪቲ ኩነታት ወለዲ ንገለ ካብ ደቆም ንምድሓን ኣዋልዶም ብመርዓ ክሸጡ ይሓስቡ ኣለዉ ኣብ ኣሜሪካ ሓደ ኣቦ ቆልዑ ዝኾነ ኣሓላዊ ንኻልኦት ንምድሓን ህወቱ ወፊዩ ኣቦ 8 ቆልዑ ዝኾነ ኣሚን ዓብዱላህ ኣብ ልዕሊ ሓደ ኣብ ከተማ ሳንዲያጎ ዝርከብ መስጊድ ኣብ ዝተኻየደ መጥቃዕቲ እዩ ተቐቲሉ ዘሎ ክልተ ኣብቲ መስጊድ ክፅልዩ ዝመፁ ኣመንቲ እውን ተቐቲሎም ኣለዉ ታይላንድ ብዘይ ቪዛ ንኽልተ ወርሒ ኣብቲ ሃገር ንምፅናሕ ዘኽእል ዝነበረ ዕድል ከም ዝዓፀወት ተፍሊጣ እቲ ንብሪጣንያ ትርከበን 93 ሃገራት ዝፀሉ ሓድሽ ውሳነ ዜጋታት እተን ሃገራት ልዕሊ 30 መዓልትታት ክፀንሑ ምስ ዝደልዩ ቪዛ ክሓቱ ዘገድድ እዩ ኣብ መወዳእታ ምድባት መጻረይ ዋንጫ ሃገራት ኣፍሪቃ 2027 ተፈሊጡ ዛጊት ኤርትራ ኣብ ምድብ ዲ ምስ ደቡብ ኣፍሪቃ ጊኒን ኬንያን በፂሕዋ ኣሎ ኢትዮጵያ ብወገና ኣብ ምድብ ጄ ምስ ሱዳን ሴኔጋልን ሞዛምቢክን ተመዲባኣላ ፔንታጎን ቅድሚ ሕጂ ተቃሊዖም ዘይፈልጡ ብዛዕባ ዘይተለለዩ በረርቲ ነገራት ወይ ድማ ይፎ ዝገልፁ ሰነዳት ዘርጊሑ ኣሎ እዚ ሰነዳት እዚ እንታይ ዝሓዘ እዩ ብዛዕባ ይፎ ኸ እንታይ ንፈልጥ ነፃነት ደበሳይ ዘዳለወቶ መደብ ይስዕብ
1: እቶም ፋይላት ኣብ 1960ታትን 1970ታትን ኣብ ዝተኸይዱ ጉዕዞታት ኣፖሎ 11 ኣፖሎ 12 ኣፖሎ 17 ዝነበሩ ጠፈርተኛታት ዘካየድዎም ምስጢራውያን ዝርርባት ዝሓዙ እዮም እቲ ውሩይ ጠፈርተኛ ጉዕዞ ኣፖሎ 11 ዝነበረ ባዝ ኦልድሪን ኣብ 1969 ኣብ ዝሃቦ ቃል ምሕተት ናብ ወርሒ ኣብ ዝጓዓዝ ዝነበረ ቅድሚ ሕጂ ዘይተገልፁ ዝተፈላለዩ ተርእዮታት ከም ዝተዓዘበ ገሊጹ ኣሎ እቲ ቃል ምሕተቱ ኣብ ዝቐረባ እዋን ይተሓቲሙ ኣዝዩ ድሙቕ ብርሃን ዘመንጩ ነገር ተዓዚበ ምናልባት ገለ ዓይነት ሌዘር ክኸውን ይኽእል እዩ ዝብል ግምት ነይርና ድማ ኢሉ እቶም ምስጢራውያን ዝርርባት ከም ዘመልክትዎ ኣብ 1969 ኣብ ወርሒ ዝረገፀ ጠፈርተኛ ኣፖሎ 12 ኣላን ቢን ኣብ ጉዕዞ ኣብ ጠፈር ዘንሳፍፉ ዝነበሩ ብልጭታታትን ድሙቕ ብርሃናትን ከም ዝረኣየ ተዛሪቡኣሎ ንሱ እቶም ብልጭታታት ካብ ወርሒ ሃዲሞም ዝኸዱ ይመስሉ ከም ዝነበሩ እዩ ዝገልጽ ክልተ ጠፈርተኛታት ጉዕዞ ኣፖሎ 17 እውን ብ1972 ድሙቕ ብርሃናት ከም ዝረኣዩ ፀብፂቦም እዮም ጠፈርተኛ ጃክ ሽሚት ከም መዓልቲ ናፅነት እዩ ዝመስል ነይሩ ብምባል እውን እቶም ብርሃናት ካብ ከቢድ በረድ ዘንፀባርቑ ክኾኑ ከም ዝኽእሉ ገሊጹ ብዘይካዚ ኣብ ጉዕዞ ጠፈር ጀሚኒ 7 ብ1965 ዝተረኽበ ዝለሓኾ ድምፂ ኣብ መንጎ ጠፈርተኛ ፍራንክ በርማንን ቁፅፅር መሬት ናሳን ዝተገብረ ዝርርብ ሒዙ ኣሎ ኣብ ፀጋማዊ ወገን ናይታ መንኮርኮር ዘይተለለየ ዒላማን ትሪልዮናት ክኾኑ ዝኽእሉ ንኣሽቱ ብልጭታታትን ከም ዝረኣየውን ፀብፂብሎ ካብ ብርሃን ዝመፁ ዘንሳፍፉ ነገራት ኣብ ሕቕፍዞም ንዓሰርታት ዓመታት ዝተኣኻኸቡ ፀብጻባት ብውልቀ ሰባት ዝቐረቡን ብዛዕባ ዘይተለለዩ ተርእዮታት ይፎን ዝገልፁ ዓሰርትታት ሓበሬታታት ይርከብዎም ብ1957 ብቤት ፅሕፈት ፌደራላዊ ምርመራ ማለት ኤፍቢኣይ ቃለ ምሕተት ዝተገብረሉ ሰብኣይ ሓደ ዓብዪ ከቢብ ነገር ካብ መሬት ክልዓል ከም ዝተዓዘበ ተዛሪቡኣሎ ከምኡውን ኣብ መስከረምን ጥቅምትን 223 ዜጋታት ኣሜሪካ ብድሙቕ ብርሃናት ኣቢሎም ዝመፁ ዘንሳፍፉ ነገራት ከም ዝረኣዩ ዝገለፅሉ ቃለ ምሕትታት ኣሎ ብሓፈሻ እቶም ሰንዳት ኣብ መሬት ዝርከቡ ሲቪላውያን ኣብ ወርሒ ዝበፅሑ ጠፈርተኛታትን ዘቕረብዎም ምስክርነታት ዘጠቓለሉ እዮም እዞም ንሓየለ ዓመታት ናብ ህዝቢ ዘይወፁ ሰነዳት ብትእዛዝ ፕረዚደንት ኣሜሪካ ዶናልድ ትራምፕ ብኢንተርነት ተዘርጊሖም ኣለዉ ፕረዚደንት ትራምፕ ቅድሚ ሕጂ ኣብ ጉዳይ ዘይተለለዩ በረርቲ ነገራት ዘልዕሎ ልዑል ተገዳስነት ኣብ ግምት ብምእታው ነዞም ሰነዳት ክዝርግሖም ምዃኑ ቃልኣት እዩ ነይሩ ኣብ ዝቐረበ ዓመታት ኣብ ኣሜሪካ ብዛዕባ ህላወዞም በረርቲ ነገራት ዘሎ ህዝባዊ ተገዳስነት ዳግመ ይወሲኹ ኣሎ ኣብ መርበብ ሓበሬታ ሚኒስትሪ ምክልኻል ኣሜሪካ 161 ሰነዳት ቀሪቦም ኣለዉ ተወሰኽቲ ሰነዳት እውን ክስዕቡ መደብ ተታሒዝሎም ኣሎ
0: زي خبركم سمعتنا ان لو مزدال انالكم تحستون زي مثل نيرو امر باب حبريتانا www.bbc.com/tigrinya.com اون اب يوتيوب فيسبوك واتساب شانالاتنا بمصبار توسخ زيناتاتن صبصباتن كترخبو تخليهم او هاديت مدب لاي صقاب كيلا تكنيك جوناتان موانغي كومون انا عاود قبر اغزابير بحبار سسناي نمنيلكم.